0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Amharic Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ወራንቹሪ ወይ

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። ኢራን የዩናይትድ ስቴትስን አፓቺ ሄሊኮፕተር ጣለች። የዩራኒየም ክምችት ቁጥጥር የሚደረግበት ጥሪ ቀረበ የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። ኢራን ዳግም የኒውክሌር ተመርካች ለሆነው ዓለም አቀፍ አቶሚክ ኃይል ኤጀንሲ IAEA ከዓመት በፊት በዩናይትድ ስቴትስ የቦምብ ጥቃት የደረሰባትን የኒውክሌር ጣቢያዋን ለፍተሻ ትብብር እንድታደርግ ተጠይቃለች። ኢራን የቦምብ ጥቃቱን ተከትሎ የዩራኒየም ክምችቱን አክሎ በኒውክሌር ጣቢያው ላይ ወይም በኒውክሌር ቁሳቁሶች ላይ ምን እንደደረሰ አላሳወቀችም። በተባበሩት መንግስታት የፈረንሳይ አምባሳደር ጂሮም ቦናፎንት ኢራን ለኃይል ምንጭነት የበዛ ዩራኒየም ክምችት ኒውክሌር ጣቢያ ውስጥ እንደማያስፈልጋት አሳስበዋል። አክለውም
1: There is no credible civilian justification for detaining over 400
0: kilograms በላይ የደረሰ ዩራኒየም ክምችትን ሰላማዊ ጥቅም ላይ ለማዋል ያሻል የሚለመኔታ የሚጣለበት ማሳበኛ የለም። ይህ ማለት ከ10 ጊዜ በላይ ከመጠኑ የበዛ ተብሎ በአይተከሰው የዩራኒየም ክምችት የኒውክሌር መሳሪያን ለመገንባት የሚያስችል ሁኔታዎችን ለመፍጠር አስቻይ ነው ብሎ ማሰብ ያስችላል ብለዋል። ይህ በእንዲህ እንዳለም ኢራን የዩናይትድ ስቴትስ ተዋጊ አፓቺ ሄሊኮፕተር መታ በመጣሏ የቀጠናውን ለዳግም ውጥረት ዳርጓል። የዩናይትድ ስቴትስ ሄሊኮፕተር ተመቶ የወደቀው በኢራን ድሮን በደረሰበት ጥቃት መሆኑ ሲጠቆም በሁለቱ ፓይለቶች ላይም አንዳችም የመቁሰል ወይም የህይወት ጥፋት እንዳልደረሰ ፕሬዚደንት ትራምፕ ተናግረዋል። በአጸፋው በዩናይትድ ስቴትስ ሆርመስ ሰርጥ አካባቢ ባለችው ቃሲም ደሴትና ሲሪክ የወደብ ከተማ ላይ ጥቃት መድረሱን የኢራን የመንግሥት ብዙሃን መገናኛ ገልጧል። በመቶዎች የሚቆጠሩ የጸረ ኢሚግሬሽን የተቃውሞ ሰልፈኞች አንድ ሱዳናዊ በአንድ ግለሰብ ላይ አንገትና ራስ ያደረሰው የስለት ጥቃት በተመለከተ ቤልፋስት ውስጥ ተቃውሟቸውን አሰምተዋል። በተቃውሞ ሂደቱም መኪናዎች ጋይተዋል። የስለት ጥቃቱ በሽብር ድርጊት አልተፈረጀም። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር የስለት ጥቃቱን ስሜት አዋኪ ሲሉ ተክሰውታል። ዩናይትድ ስቴትስ በአንድ የኬንያ ጦር ሰፈር አቅራቢያ የኢቦላ መቆጣጠሪያ ማዕከል ግንባታ ጅማሮ ተቃውሞ የወጡ ሰልፈኞች እንዲበተኑ ተደርጓል። ማዕከሉ ግንባታ ጅማሮ ወደ የተዘረጋበት ናኒዮኪ ከተማ ሲተሙ የነበሩ የተቃውሞ ሰልፈኞቹ የተበተኑት በእጅጉ በታጠቁ የፖሊስ ሰራዊት አባላት ነው። የማዕከሉ ግንባታ በኬንያ የሕግ ህብረተሰብና የሕግ መንግሥት ተመልካች ቡድን አማካይነት በቀረቡ አቤቱታዎች መሠረት እንዲገታ በፍርድ ቤት ትዕዛዝ ወጥቷል። ለክሱ ምስረታ ያበቃቸውም የዩናይትድ ስቴትስና ኬንያ የሁለትዮሽ ስምምነት ግልጽነት የጎደለውና ተዳክሞ ላለው የኬንያ ጤና ሥርዓት የሚበጅ አይደለም በሚል ነው። እድሜያቸው ከ16 ዓመት በታች በሆኑ ወጣቶች ላይ እገዳ ከጣለበት 6 ወራት ያስቆጠረው የማህበራዊ ሚዲያ ማዕቀብ በተጠባቢዎችና በተጠቃሚዎች ዘንድ ዝንቅ አታያዮችን አስከትሏል። በሶሻል ሚዲያ ማዕቀብ የተካተቱት ስናፕቻት፣ ፌስቡክ፣ ኢንስታግራም፣ ሬዲስ፣ ትሬድስ እና ቲክቶክ መሆናቸው ይታወሳል። ይሁንና በርካታ ሰዎች ወጣቶቹን ከእገዳ እንብዛም ጫና ያለው አይደለም ሲሉ አታያዮቻቸውን ሰንዝረዋል። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ70 ሳንቲም ይዘረዘራል። የአንድ የአውስትራሊያ

ዶላር 70 አሜሪካ ሳንቲም ይሸርፋል። አንድ አውስትራሊያ ዶላር 60 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን አውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰባለን። ሲድኒ ብራ ይሆናል ዝቅተኛ 14 ከፍተኛ 21። ሜልበርን ብራ ይሆናል ዝቅተኛ 10 ከፍተኛ 17። ብሪስበን ብራ ይሆናል ዝቅተኛ 15 ከፍተኛ 23። ፐርስ ይዘንባል ዝቅተኛ 9 ከፍተኛ 17። አድላይድ በከፊል ደመናማ ይሆናል ዝቅተኛ 8 ከፍተኛ 20። ሆባርት በከፊል ደመናማ ይሆናል ዝቅተኛ 7 ከፍተኛ 15። ካምብራ በከፊል ደመናማ ይሆናል ዝቅተኛ 5 ከፍተኛ 17። ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 22 ከፍተኛ 33። አዲስ አበባ ደመናማ ይሆናል ዝቅተኛ 14 ከፍተኛ 25።

0: Landu listens to waiting room music at the dentist.
1: It's like nitrous oxide for the ears.
0: Boatu is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
1: Like reggae?
0: Sure.
1: Or a sea shanty?
0: If that's your thing.
1: Or pirate metal.
0: This boat trip is going to be interesting.
2: Don't you love it? Oh, it's so good!
0: It feels good to be Boatu. It feels good to Geico.
3: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
4: Host nations, as they get their tournaments underway. Then Sunday, heavyweights Brazil open their campaign against Morocco and Australia take to the world stage.
5: በዚሁ ከትዝብትና ተስፋ ደራሲ ምረተስ ፕሮፌሰር ባየ ኢማም ጋር ወደ አካሄድ ነው የማጠቃለያ ቃለ ምልልሳችን እናልፋለን። እንሆን በማስገንዘቢያው ላይም መጽሐፍ ውስጥ ግጥምን ነፍስ የሚዘራበት አንባቢ ነው፣ አንባቢውም ተራ ሳይሆን ዘመኛ ወይም ያዘም መሆን አለበት፣ ይህ በትምህርት ስርዓታችን የሌለ ግል ሊኖር የሚገባ ችሎታ ነው ብለዋል። ይሄንንም አስባብ አድርገው በቃላት ላይ ምልክት አስፈራዋል። አንባባቸውን ወግ ለማስያዝ ይህ በቃላት ላይ ምልክት የማድረጉ በዚህ በርሶ መጽሐፍ ብቻ ውስን ሆኖ በዜማ ውራደቅና አነሳሱን ወይም ፍሰቱን ተጠብቆ እንዲሄድ ለማድረግ የተወጠነ ነው ወይስ እንደ ስነልሳን ተጠባቢነቱ

0: ለማድረግ በማሰብ ነው ያነኛን ቃላት ምልክት ማስቀመጠው በመጽሐፍ ውስጥ ግጥሙ ጋራ አያይዘው።
1: ግጥም ቤት መምታት አለበት፣ ግን ባይመታም ምጣኔው ትክክል እስከሆነ ድረስ ችግር አይኖረውም። ቤት መምታቱ የበለጠ ያሳምረዋል። አነባበቡ የወል ግጥም የሚባል አለ እና ዋናው መደበኛው ባለ ስድስት ቀለም እያንዳንዱ ስንኝ ሁለት ሀረግ ያለው እያንዳንዱ ሀረግ ደግሞ ይሄ ቀለማዊ ሀረግ ማለት ነው። በመዋቅር በሰዋስው ውስጥ ያለውን ሀረግ ማለት አይደለም። የግጥም ሀረግ አለ፣ የአረፍተ ነገር ሀረግ አለ እና የግጥሙ ሀረግ ሁለት ሀረግ ነው አንድ ስንኝ የሚሆነው እና በየሀረግ ውስጥ ደግሞ ሶስት ቀለሞች ይኖራሉ እና አንድ መስመር ላይ ስድስት ቀለም ነው እንግዲህ በግጥም ትምህርት በአማርኛ የሚታየው እና ቀለም ይቆጠራል፣ ሀረግም ይቆጠራል። ግን ቀለሙም ሆነ ሀረጉ በሚነበብበት ጊዜ ዜማ እንዳይሰብር፣ ዜማ ከሰበረ ለጆሮ አይጥምም እና ዜማ እንዳይሰብር የምትጨምራቸው ነገሮች አሉ። አንዱ የሚጨመረው ይሄ ከሳድስ በኋላ የምትገባ የምትል አናባቢ አለች። መጣህ መጣህ ማለት ይቻላል። መጣህ ስትል እን ትጨምርበታለህ፣ ህን ቀለም ታደርጋታለህ ተናባቢ የነበረችውን እና ያን የምታደርገው ቀለሙን ለማንበብ ነው። ቀለሙን ማንበብ ካልፈለግ እና ተናባቢ ድምፁን ብቻ ካነበብ ከፈለግ ያንን አናባቢ አትጠቀምበትም እና አናባቢ ከተናባቢ ድምፅ አናት ላይ ነው እኔ የጨመርኩት። ከተናባቢው ድምፅ ቀኝ ጎን አናቱ ላይ እን ስጨምር ያንን ተናባቢ ቀለም አድርገህ አንብበው የሚል እሳቤ ይሰጣል። ያ ከሌለ ግን እንደ ቀለም ሳይሆን እንደ ተራ ተናባቢ አድርገህ አንብበው የሚል እሳቤ ይሰጣል እና ቀለም ምጣኔ ላይ ከስድስት እንዳይበልጥ ከስድስትም እንዳያንስ ሊያንስብህ ሲል ተናባቢው ላይ እን ጨምረህ ስድስት ታደርገዋለህ። ከስድስት ሊበልጥብህ ሲል ደግሞ ተናባቢውን ራሱን ተናባቢውን ዝቅ አድርገህ እንደ ሰብስክራይብ እንደምናደርገው ከመስመር ዝቅ አድርገህ በትንሹ ትጽፈዋለህ። አታንብበው ያንን ተናባቢ ማለት ለምን ካነበብከው ቀለም ይሆናል። ቀለም ምጣኔን በአይን እያየ አንባቢው ይሄን ግጥም የሚያነብሰው አንድ ተናባቢ ከመስመር በታች ዝቅ ብሎ ከተጻፈ አታንብበው ይዋጣል ማለት ነው። ወይም ደግሞ አንድ ተናባቢ ላይ ከጨመርክበት ያ ተናባቢ ቀለም ሆኖ ነው የሚነበበው። ቀለም አድርገው ህ መጣህ መጣህና መጣህ ይለያያል እና ያንን እየተመለከተ እንዲያነበው ነው እና እኔ እስከማውቀው ድረስ እስከ ዛሬ ድረስ ይሄ እውቀቱ አለ። እያንዳንዱ ሰው በውስጡ ስላለ ይሄ የግጥም ችሎታ እንደ ችሎታው ያነበዋል እንጂ ያንን ችሎታውን በምልክት አስደግፎ ምልክቱን እንደ ሙዚቀኛ ኖታ ማለት ነው። ሙዚቀኛ ኖታውን እያየ ያዜማል። ኖታውን ሳያይም ዝም ብሎ ተራው ሰው በየቦታው ያዜማል እና ኖታን እያዩ ማዜም ይቀላል፣ አትሳሳትም። ኖታ ሳያዩ ማዜም ማንበብ ደግሞ አንዳንድ ጊዜ ያሳስተሃል። በተለይ ደጋግመህ የምታነብና ዜማውን በውስጥ ካላጎለበትከው አነባበብህ ዝም ብሎ ነው የሚሆነው እና ግጥምን ህይወት የሚዘራበት አንባቢው ነው። አንባቢው ደግሞ ዜመኛ አንባቢ ነው። ዜመኛ አንባቢ ደግሞ የዜማ ምልክቶቹን እያየ ካነበበ ግጥሙ ሳቢ ይሆናል፣ ስሜቱም ደግሞ ጎልብቶ እንዲወጣ ያደርገዋል እና ይህንን የኔን ግጥም እስኪ በዚህ ልሞክረው። ምክንያቱም በየቦታው ግጥም ሲነበብ ስሰማ አንባቢው እንዲሁ ዝም ብሎ ነው የሚያነበው እንጂ ስሜትን እየቀሰቀሰ የሚያስፈነድቅ የሚያስተክዝ አይነት አነባበብ መሆን ሲገባው ዝም ብሎ ተራ ንባብ ይሆናል እና ምናልባት ይህም መጨመሩ ይረዳ ይሆናል ብዬ ነው የጨመርኩት። አንዳንዶቹ ወደውታል፣ አንዳንዶቹ ደግሞ ይሄማ ሌላ ትምህርት ጨመርክብን እኮ የሚሉም አሉ። ግን በትምህርት ቤት ውስጥ በድርሰት ትምህርት ብቻ ሳይሆን ማለት በግጥም ትምህርት ብቻ ሳይሆን በሌላውም በቋንቋ ትምህርት ይሄ ቢጨመር ንባብ ትምህርታችን ላይ ዜማን በሚመስል መልኩ መዜም ባለበት እየተዜመ መዜም በሌለበት በጥሬ መልኩ እንዴት ይነበባል? የንባብ ትምህርት አካል ሆኖ ቢወጣ በተለይ ደግሞ በግጥም ውስጥ ጎልቶ ቢወጣ
0: ቋንቋ ችሎታ ያለው ሁሉ ገጣሚ ሊሆን ይችላል የሚል እሳቤ አንስተዋል። ሁሉም ገጣሚ ሊሆን ቢችልም ሳይሆኑ የቀሩ አያሌዎች ናቸውና ገጣሚ

0: የሚሆነው የወጡት ጥቂቶች በመሆናቸው ይህ እንደምን ነው? ሁሉም ገጣሚ የመሆን ቋንቋ ችሎታ ኖሮት ገጣሚ የመሆን እድልም እያለው ሳይሆኑ ሊቀሩ የቻሉት ከምን አኳያ ነው? ምን ጎሎ ነው?
1: ሁለቱም የተፈጥሮ ችሎታ ነው። ቋንቋ የተፈጥሮ ችሎታ ነው። መግጠም ደግሞ የሁለተኛ ተፈጥሮ ችሎታ ነው ብዬ ነው የማስበው። በዝሩ በተራ አነጋገር ሀሳብን መግለጽ የማንኛውም ሰው ችሎታ ነው። ማንኛውም ሰው መናገር የሰው ልጅ ባህሪ ስለሆነ ያን ባህሪ ያለው ሁሉ ይናገራል፣ ያንን ደግሞ ይጽፈዋል። ግን በሁለተኛ ባህሪ ደግሞ በግጥም መልክ በቅኔ መልክ ሀሳብን መግለጽ ስጦታ ሳይሆን ችሎታ ብለው ይሻለኛል። ስጦታ የእግዚአብሔር ነው። ችሎታ ያን እግዚአብሔር የሰጠህን ስጦታ የምታወጣበት ገሃድ የምታወጣበት እና በገሃዱ ዓለም የምትጠቀምበት ነው። ያ ትምህርትን ይጠይቃል፣ መደበኛ ትምህርትን ይጠይቃል። መደበኛ ያልሆነም ቢሆን ለምሳሌ እንደ አካባቢህ ነዋሪ ኑሮውን አስመልክቶ ከውስጡ ከልቡ የሚሰማውን ነገር እንዲሁ በተራው ሳይሆን ለየት ባለ ግጥማዊ ሲያወጣው ስትሰማ ያ ይቀሰቅስብሃል። ለአንተም ውስጥ ያለ ችሎታ ያለ ስጦታ ስለሆነ ያ ችሎታ ሲወጣ ያንተም አብሮ ይቀሰቀሳል። ያንን ወደ ትምህርት ቤት ወስዶ ፕሮግራምድ በሆነ መልኩ ስርዓታዊ በሆነ መልኩ እውቀት የሚታወቅ እውቀት የተሰጠ በስጦታ የተሰጠ ሳይሆን ተግባራዊ አድርገህ የቻልከው ሳይሆን በምልክት አሁን እኔ ለማሳየት እንደሞከርኩት ምልክታዊ የሆነ አካሄድ እያሳየህ እንዲገጥም እና ያ ስሜቱን እንዲያወጣ ማድረግ ሁለተኛ ደረጃ በትምህርት ቤት ሆን ተብሎ በሚፈጸም ድርጊት የሚወጣ ነገር ነው እና እድሉ ያንን የማግኘት እና ያለማግኘት ነው። እንግዲህ ትምህርት ቤት የገባ ነው፣ ድርሰት እንማራለን፣ አደራረስ እንማራለን። ድርሰቱና አደራረሱ የተራ ስሜት ማውጫ ይሆናል ወይም ደግሞ የጥልቅ ስሜት ማውጫ ሊሆን ይችላል እና ያን ጥልቅ የሆነ ስሜት ግጥም ስታደርገው ምንድን ነው ባጭር እጥር ምጥን ባለ ቋንቋ ስታወጣው ነው። በዘርዝርህ በዝርዝር በዝሩ ዝም ብሎ እንደ ጤፍ የምትዘረው አይነት ሳይሆን ሰብሰብ አድርገህ ጭምቅ አድርገህ ሁለት ሶስት ጊዜ እንዲያሳስብ እና በዛ ደረጃ ስሜቱ እንዲወጣልህ እና ሌላውም ሰው እንዲያየው ማድረግ ስትፈልግ የምታደርገው ተግባር ነው። ማስተማር ነው የሚጠይቀው እና ይሄ በቤተ ክህነቱ ትምህርት ቅኔ የሚባለው ነው። የተለያየ ቅኔ አይነት አላቸው። በቃል በቤተ ትምህርት በኛ በዘመናዊ ትምህርት ሲሆን ደግሞ በድርሰት በተለይም በግጥም ላይ የሚሰራ ስራ ነው። መደበኛ ትምህርት ነው። ቅድም እንዳሳየሁት የዝም ብለህ እያሰብክ የምትናገረው ሳይሆን ያሰብከውን ከምልክት ጋር አስደግፈህ የምታወጣው ስሜት የምትስብበት የምትቀሰቅስበት ሰውን ራ አስተሳሰቡ ከፍ ወዳለ አስተሳሰብ ላቅ ወዳለ አስተሳሰብ አእምሮውን እንድታሰፋለት ነው። ገጣሚ አእምሮ ስል ነው የሚባለው እና ያ የሚሰራው ደግሞ ከቋንቋ እና በቋንቋ ስለሚጫወት ነው። ጨዋታው ግን ዞሮ ዞሮ በጥልቅ ሁኔታ የሚመለከተውንና የሚታዘበውን ነገር የሚገልጽበት ስለሆነ ነው እና ይሄ በትምህርት ቤታችን ይሄ ኖቴሽኑ ምልክታውን ብናስተምረው ጥሩ ነው የሚል ሀሳብ አለኝ። እሱ የበለጠ ይረዳል ማለት ነው።
2: One second, you're enjoying your first day off in forever. Then, mid-lunch, your phone buzzes. A window's been broken at home, and you're miles away. In one second, everything can change. That's why ADT offers security systems with 24/7 monitoring, with tech that helps first responders prioritize and in control of your home from virtually wherever you are. When every second counts, count on ADT. Visit ADT.com to learn more.
3: Landu brainstorms boat names for the boat he hopes to own.
4: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
3: Boatu has a boat covered by Geico, with added 24/7 access to the largest towing fleet on the...
4: Boy, oh boy, or barely awake, paddle to the metal. Oh man, I should do this for a living.
3: It feels good to be Boatu. It feels good.

0: to Geico.
1: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic Facebook
2: መጻፎ ጀማሮና ጻሜ ላይ አነሳሶ በቋጠሮ ተነስቶ መቋጫው በእልል ወይም እልልታ ላይ የሚያበቃ ነው። ንጽጽሮሹ ከምን አኳያ ነው? ሆን ብለው የከወኑት ነው በዛ መልክ እንዲሆን ለንጽጽሮሽ እንዲበቃ ብለው ወይስ የመጽሐፉ ዝርዝር ተዋረድ ላይ አጋጣሚ ሆኖ የሰፈረ ነው?
3: እንደዚህ አላሰብኩት። ይገርማል። አየ እንግዲህ አንድ መልከታ ይሄ ነው። እኔ አው በየዕለቱ የምታዘበውን ነገር የሚያስጨንቀኝን የሚያስተክዘኝን አልፎ አልፎም የሚያስደስተኝን ነገር ያው ሀዘንና ደስታ ጎን ለጎን ስለሆኑ ይመጣል እና ቋጠሮ የሚጀምረው በ1962 መንደፈራ ኤርትራ ውስጥ ሆኜ መሰለኝ ታህሳስ 19 መሰለኝ እና ታህሳስ 29 ወይም 19 ነው። ያ ደግሞ ዋለልኝ የተገደሉበት አይሮፕላን ሲጠልፉ ተገደሉበት ዜና የተሰማበት ጊዜ ነበር እና ዋለልኝን ያው በዩኒቨርሲቲ አውቀው ነበር። ያፈጠረ በቃ ስሜት ከእሱ ጋር ተያይዞ ደግሞ በኋላ የጥላሁን ተገደለ። እኚህ ነበሩ ለዛ ቀጨምታ ነው የሚባለው ይሄ ኢንስፕሬሽኑ። ያኔ በዛ ሁኔታ ነበረ ጥላሁን ያኔ መጀመሪያውም ግጥም መጣው። ከዛ በኋላ እንግዲህ እነኝህ ባለ ሶስት ባለ አራት እና ባለ አምስት ስንኝ ግጥሞች እምቅ የሆነ ሀሳብ ዘለሰኛና የተክነቱ በጾም ጊዜ በዜማ አይነት
2: መዲናና ዘለሰኛ
3: መዲናና በዘለሰኛ መልክ ጥር ብለው የሚያስተክዙ ነገሮች ናቸው እና መሰረታቸው ያ ነው። ሁሉም ባይሆኑ ታየውን አይነት ትካዜ ሀዘን ስሜትን አያመጡም። የጀመርኳቸው እንደውም በምጸት አይነት ጎሽም የሚያደርጉ ፍጥር ያሉ ቋጠሮችም አሉ። በእነሱ መጀመሪያ አካባቢ የተወሰኑ ገጾች በዛ ነው ያለፈው። ከዛ በኋላ ያለው ያው በዩኒቨርሲቲ ህይወቴ ውስጥ ተማሪው እንቅስቃሴ፣ የሀገሪቱ ሁኔታ፣ የጦርነቱ የረሃቡ ሁኔታ፣ የስደቱ የፍልሰቱ ሁኔታ፣ ይሄ ሁሉ ለምን የሚል ጊዜ የሚያሳስበኝ ስለሆነ ያሉ የነገሮችን አካሄድ የሁነቶቹን አመጣት መሰረት ያደረገ ካሄድ ነበር እና አሁን ወደ ቅርቡ ስመጣ መጨረሻው አካባቢ ስመጣ አይ ቲንክ ሁለት ግጥሞች ስለ መጨረሻ አካባቢ አንደኛው ስልጣን መውጣት እና ከስልጣን ደግሞ መውረድ ምን ያህል ስሜት ሊፈጥር እንደሚችል ህወሓትን ባለስልጣኖች መሰረት ያደረገ አወጣጣቸው እና አወራረዳቸው ስልጣን መውጣት መከራ ነው፣ መውረዱ ደግሞ የመሳል አይነት ነገር ያወጣሁበት ነው። ቅድም ከሳዳም ሁሴን ጋር ተያይዞ የተነሳው የስልጣን ጉዳይ፣ ራስ ወዳድነት ጉዳይ በጊዜው የሆነ እርካታ ሊሰጥ ይችላል። የምትረካ ከሆነ አረካውን ብለህ ደግሞ ስቀጥል ወጣው ያህል ደግሞ መውደቁም ስላለ መውደቁም መውጣቱም መከራ ነው ነው ስልጣን ግን መውደቁ ይመሳል ነው እና ይሄ መውደቅና መነሳት ዘንና ደስታ ፊትና የኋላ ነገሮች ናቸው። አንዳንድ ጊዜ ደስ የሚለኝ ወቅት ውስጥ ስገባ ይሄ ነገር ሌላ ነገር ሊያመጣ አስቧል መሰለኝ እንደው አርቅልኝ ይህንን የምልበት ጸሎት አለ። ደግሞ ሆነ ጭንቀት መከራ ውስጥ ስገባ ደግሞ እስቲ ይህንን እንደው ብለህ አሳልፍልኝ፣ ወደ ብርሃኑ ደግሞ ውሰደኝ ብለህ መጸልይበት ነገር አለ እና ይሄ ሁለቱ አይለያዩም። ህይወት እንደዛ ነው እና የመጨረሻው ግጥም እልልታው ህዳሴ ግድብ ያለቀበት ህዳሴ ግድብ አልቆ ሲመረቅ ኢትዮጵያ ከጥንት ከነ ካሌብ ዘመን ጀምሮ የውጭውን ግብፅን በተለይ የግብፅና የሱዳንን ሰፋ ስታደርገው ደግሞ የእስላሙን አካባቢ ወደዚህም ወደ ሶማሌም

0: ብትሄድ፣ ወደ አፋርም ብትሄድ፣ እስልምና አካባቢ እዛ ባህል ውስጥ ያለች ሀገር ውሃዋ በወገሳ ትጠቀምበት። እንደውም እነሱ ተጠቃሚ የሆኑ የእነሱ ትኩሳት ማብረጃ የሆኑ እኛ የተጋለጥንበት ያ ዘመን ደመቼ ሆን ማብቂያው እነ ካሌብም እነ ላሊበላም እናንተ ሲሆንም ግብፅን ሲያስፈራሩ የኖሩት አባይን እንገድባለን እያሉ እና በንጉሱ ጊዜ ቅያሱ ተቀየሰ። ለመለስ ጊዜ ያው ድንጋዩ መሰረት ድንጋዩ ተቀመጠ። አሁን ሲያልቅ ይሄ ለእኔ እቱ ከደልታ በላይ ቃል ቢኖር ያ ቃል ጠቀምበት እችል ነበር እና የመጨረሻው ግጥም እሱ ነው መሰለኝ። ለነገሩ ከዛ በኋላ የጨመርኳቸው አሉ ይሄ ከታተመ በኋላ። ምክንያቱም ነው ትዝብት አይቀርም። ትዛ ታዛበው ካለ ደግሞ የግድ ይወጣል። በማውጣትና ባለማውጣት መካከል ያለ ልዩነት ነው እና ስታወጣው ደግሞ እንዴት አድርገ ነው ምታወጣው? እንደ ቋንቋ ሰው የሁለት ቋንቋ ተጠቃሚ ምናልባትም የሶስት ቋንቋ ተጠቃሚ ያን አማርኛውን ራሱ በሶስት ደረጃ ጠቀምበት ትችላለን። በዝሩ አነጋገር፣ በግጥም አነጋገር፣ ከግጥምም ደግሞ በቋጠሮ ባልኳቸው ምቅ ባለ ሀሳብ እና ቅርጽ የምታወጣበት ነገር አለና አይቀርም። ይሄ እዛ ውስጥ ከገባ አንድ ጊዜ የማይቀር ነገር ነው እና የመጨረሻ ውልልታ ያልኩት ለዛ ነው እና አሁን ያ ለእኔ ትልቅ እልልታ ነው። በእውነት እንደ ሀገርም እልል ልንል የሚገባ ጉዳይ ነው እና እልልታችንን የሚቀበሉ ይኖራሉ፣ የማይቀበሉ ይኖራሉ። መሬት ላራሹ ሲታወጅ እድገት በህብረት ዘመቻ ሆኜ እልል ነው ያልኩት ዘማቹ መካከል። ለምን እኔ የምታወቅ ከግብርናው ህይወት ስለነበረ እና ስለማውቀው የመሬቱን ስሪት ዩኒቨርሲቲን ገብቼ ስጭሮበት የነበረ ነገር ያኔ ከ25 ሲታወጅ ዳት ወዝ እልልታ ለኔ። እንደገና 66 ያ እልልታዬ በወሎ ረሃብ ሲቋጭ ያ ደግሞ አንድ ትዝታ ትውስታ የሚል ግጥም አለ እዛ ውስጥ ልታየው ትችላለህ። የወሎ ረሃብ መሰረት ያደረገ ከዛ የ77ቱንም ረሃብ መሰረት ያደረገ ግጥም አለ። የጸጸት ግጥምም አለ። አሁን ሰሜን አውሮፓ ሄጄ ልምላሚያቸውን ሳይና የእኛን ሀገር ድርቅ አስታውሼ ሳየው ይሄ ንጽጽሩ ሌላ የትም አይወስድህም። ግራና ቀኝ ነው የሚያሳይህ እና እኛ ጋር ለምን በዛ፣ ግራው ለምን በዛብን እና ትምህርቱ ለምንድን ነው ለጻ የማያወጣን በዚህ ህይወት ለኢትዮጵያ የዚህ አይነት ህይወት እንደው በእኛ ሀገር በከፍተኛ ትምህርት እንኳ ይኸው ከ1950 በእኛ አቆጣጠር ጀምሮ 75ኛ ዓመቱን ነው መሰል አሁን ዩኒቨርሲቲ ባለፈው ያከበረው። ይሄ 75 ዓመት ሙሉ ከፍተኛ ትምህርት ያስተማረች ሀገር እንዴት ራብተኛ ሁና ትቀጥላለች? እንዴት ጦረኛ ሁና ትቀጥላለች? እንዴት እርስ በርሷ ተጠላልፋ ሬሳ መሬሳ ትሆናለች? የውጭ ውስጥ መጥተው ልምላሜያችንን አይተው ያው ኃይላችን ተጠቅመው ሊዘርፉን ሊገዙን መጡ። እኛ ምንድን ነው እንዲህ የሚያደርገንና ይሄ ህሊና ላለው ሰው ይህንን አለመታዘብ አስቸጋሪ ነው የሚሆነው። ህዳሴው ግድብ ትዝብት ይሄ ነበረ።
1: መልካም። ይህንን የትዝብትና ተስፋ ግጥም መድብል ገዝተው ለማንበብ የሚሹ ወገኖች ቢኖሩ በምን መልክ እና እንዴት ሊያገኙት ይችላሉ?
0: መጽሐፉ እኛም ሀገር አለ ቅሞ ሁለተኛ አሻሽያ አንዳንድ ማስተካከያዎችን ማድረግ ያወጣሁት አማዞን ይገኛል። አማርኛ ሰዋሱ በሚገኝበት አድራሻ ኪንደር ፐብሊሽንግ ነው። አማዞን ዶት ኮም ውስጥ ሊያገኙት ይችላሉ።
1: የትዝብትና ተስፋ ደራሲ ኤሜሪትስ ፕሮፌሰር ባዬ ይመም በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ ስለ ጥም በረከቶ እናመሰግናለን። ስለ ቃለ ምልልሱም እንደዚሁ መጽሐፎ በርካታ ወገኖች እጅ ገብቶ መልእክቱም ሰርጾ ትርጉም ያለው ግንዛቤም ሳድሮ ለውጤት እንደሚበቃ ተስፋችን ነው። በድጋሚ ከምስጋና ጋር
0: እኔም አመሰግናለሁ ካሳሁን፣ ይህን እድል ስለሰጠኝ ስለአመቻቸህልኝ። እኔ ያደረግኩት ሸክሜን ነው ያላገፍኩት። ያው ሸክም ይወልዳል፣ ሸክም እንደገና ይመጣል። አይቆመም ህይወት እስካለ ድረስ መጽሐፉ ይቀጥላል። አሁን እንደውም ያው ወደ ርጅናው እየተጠጋው ስለሆነ ይሄ ደግሞ የበለጠ ውስጥህን እንድታይበት መጪውንም ማለት የምታስብበት ለሚመጣውም ትውልድ የምታየውን ነገር የምታሻግርበት ጥሞና ጊዜ ነው ብዬ ነው የማስበው እና ይሄንን ሸክሜን ጋርቡኝ አንባቢዎች እንዳገኝ ስለረዳኝ በጣም አመሰግናለሁ። ወደፊት የምንገናኝ ይሆናል በሌላ መድበል። ለጊዜው እኔም አመሰግናለሁ። ጊዜ ይስጥልኝ፣ ጊዜ ያክብርልኝ።
2: ከጥበብ ማዕድ SBS Radio.
3: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
4: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
5: It's live now on DAB Radio, the SBS Audio app, online and SBS On Demand.
6: የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: አድማጮቻችን በዚሁ ከኢትዮጵያ የደራሲያንና የሙዚቃኞች ማህበር ፕሬዚደንት ዳዊት ይፍሩጋ ያካሄድነውን በኢትዮጵያ የሙዚቃ ታሪክ ባህላዊና ዘመናዊ ሙዚቃ ጅማሮና ሂደቶችን አንስተን ተወያይተናል። ወደዛው እናልፋለን።

0: ዳዊት ይፍሩ የኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት፣ በቅድሚያ ከርሶ የግል የሙዚቃ ህይወት ለመነሳት ወደ ሙዚቃው ዓለም የገቡት ገና የ11 ዓመት ኮበሌ ያሉ ነበር። ወደዛ የሙዚቃ ዓለም ውስጥ እንደምን ነው ሊገቡ የቻሉበት አጋጣሚ?
1: የሙዚቃ ዓለም ውስጥ ልገባ የቻልኩት በአጋጣሚ ነው። ይህም እንግዲህ በሀገራችን ትምህርት ዓለም ውስጥ ሁል ጊዜ ክረምት ትምህርት ቤት ይዘጋል። ትምህርት ቤት በሚዘጋበት ጊዜ ወጣቶች እንግዲህ የሚውሉበት ወይ ስፖርት ነው ወይንም ሰፈር ውስጥ ዝም ብሎ ማውደልደል ነው እና በዛን ጊዜ በክረምት ወራት ብሔራዊ ቲያትር ወጣቶችን ሙዚቃ ያሰለጥናል ብለው ሰማሁ። የስሚ ነው የሰማሁት። እንደ አጋጣሚ ሄጄ ተፈተንኩ እና በዛው ልገባ ቻልኩ። ከዛ በኋላ እንግዲህ የሙዚቃው ጥበብ ውስጥ እንግዲህ ከኔ ጋርም የተዋሃደ በመሆኑ በየጊዜው በሚሰጠው ፈተና ላይ ጥሩ ውጤት በማምጣቴ አስተማሪዎችም እያበረታቱኝ ለረዥም ጊዜ እንግዲህ ሙዚቃ ልማር እና ሙዚቃ ውስጥ ልቆይ በቃሁ።
0: ሙዚቃ ቀማሪ ኖት፣ እንደዚሁም ኪቦርድ ተጫዋች ኖት። ይሄንንስ ችሎታ በስልጠናም ጭምር ነው ያገኙት ወይስ በተፈጥሮም ውስጦ ነበር በፊት?
1: ሙዚቃ ከመጀመሪያ በፊት ስለ ሙዚቃ ምንም የማውቀው አልነበረም። ብሔራዊ ቲያትር ወጣቶችን ሊያሰለጥን የመለመለው 120 ወጣቶች ነበሩ። ከነዛ ከ120 ውስጥ እኔም ነበርኩበት እና መጀመሪያ ሙዚቃ ማንበብና መጻፍ የተማርነው ከዛ በኋላ ሙዚቃ መሳሪያ እንድንለማመድ አንዳንዳችን ባለን ፍላጎትና በአቋማችን ተመርጠን እኔ ወደ ፒያኖ ተመደብ። ፒያኖ በመመደብበት ይህንን ትምህርት ያስተማሩኝ አቶ ጸጋዬ ደባልቄና አቶ ሙሴ ነርሲስ ናልባንዲያን ናቸው። ካስተማሩን ውስጥ የሙዚቃ አሬንጅመንት ከሙሴ ነርሲስ ለእያንዳንዳችን አዳዲስ ዜማዎች ሲመጡ ከሌ ይሄንን ስራ ብለው መመሪያ ይሰጡናል። በዛ ሙሴ ነርሲስ አስተምሮኝ በአሬንጅመንትና ሶልፌጆ የሚባለው ሙዚቃን በማንበብ የመጀመሪያ ሰርቲፊኬት አግኝቻለሁ። ከዛ በኋላ ለረዥም ጊዜ ብሔራዊ ቲያትር ካገለገልኩ በኋላ ያሬድ ሙዚቃ ትምህርት ቤት እንደዚሁ ገብቼ የሙዚቃ ትምህርት እዛ በክራርና በፒያኖ እንኳን ክላሲካል ቢሆንም እሱን ተምሬ በዛ ዲፕሎማ አግኝቻለሁ። የሙዚቃ አካሄዴ የተፈጥሮም አለ በትምህርትም ያዳበርኩት ነገር አለ። እነዛም ናቸው እስከዛሬም ድረስ በሙያ ውስጥ ሊያቆዩኝ የበቁት።
0: ለነባሮቹ ሙዚቀኞች ወደ ምድር ጦር ወይም ፖሊስ ወይም እንደኛ ክፍለ ጦር አልደረሱም፣ ወደ ግል ባንድ ነው የሄዱት። ሶስት የተለያየ ባንድ ውስጥ ተጫውተዋል። የግል ባንድ አቋቁሞ ኢትዮጵያን ሙዚቃ በዛ መልክ ለሙዚቃ አፍቃሪዎች ለማቅረብ ያነሳሳዎት ምክንያት ምንድን ነው? የባንድ ጠቀሜታውስ ምን ይመስል ነበረ?
1: ዘመኑ እርስዎ እንዳሉት የተለያዩ የጦር ክፍሎች የራሳቸው ባንድ አላቸው። ፖሊስ፣ ክቡር እረኛ እና ጦር ሰራዊት የራሳቸው ቡድን አላቸው። ብሔራዊ ቲያትርና አገር ፍቅር ደግሞ የሲቪሉ የሙዚቃ ተቋማት ነበሩ። እኔ እንግዲህ ስራዬን የጀመርኩት ወይ ትምህርቴን የጀመርኩት በብሔራዊ ቲያትር በቀዳማዊ ኃይለ ሥላሴ ቲያትር ሲሆን ከዛ በኋላ በአገር ፍቅር ቲያትር በአሰልጣኝነትም ተመድቤ ለተወሰኑ አመት አገልግያለሁ። በዚህን ጊዜ እንግዲህ በመንግስት ተቋማት የሚከፈለው ክፍያ በጣም አነስተኛ፣ እድገትም ለማድረግ በጣም ውስን በመሆኑ ከጓደኞቼ ጋር ተሰባስበን በግል ባንድ ለማቋቋም ባደረግነው ጥረት መጀመሪያ ቬነስ ባንድ ውስጥ ገብተን የቬነስ ባንድን ተቀላቀል። ከዛ ጥቂት አመት ከሰራን በኋላ የራሳችንን የግል መሳሪያ ገዝተን አዋተን ማለት ነው ኢኩዌተርስ የሚባል ባንድ መሰረትን። ከጥቂት አመት በኋላ ደግሞ የኢኩዌተርስ ባንድ ሌሎቹን እነ ሙሉቀ መለሰና ሪዳ ኢብራሂምን አጠቃለው በድምፃዊነት ትንሽ መሻሻል ሲያገኝ ዳላክ ባንድ ብለን መስርተን ጊዮን ሆቴል ውስጥ በኮንትራት ለመስራት ረዥም አመት ሰርተናል። በዛው ሂደት እንግዲህ ዳላክ ባንድና በሀገራችን ደግሞ እውቅ የነበረው አይቤክስ ባንድ ነበር። እነዚህ ሁለቱ ባንዶች ሲፈርሱ ከዛ ውስጥ ተደበላልቀን እኔ ዳላክ ባንድ፣ እነ ጆቫኒ ሰላም ፍቃደ ከአይቤክስ ባንድ እነሱም ጉድለት ስለነበረባቸው ተቀላቅለን ሮሃ ባንድን መሰረትን። በሮሃ ባንድ ውስጥ ረዥም አመት አገልግያለሁ። በዛም ባንድ ውስጥ የባንድ ኃላፊም ሆኜ የሙዚቃዎችን በማቀናበር ኪቦርድ በመጫወት ረዥም አመት በዛ አገልግዬ እንግዲህ በተለይ በግል የተቋቋሙ ባንድ ውጤታማ ሆኖ ስላገኘን አብዛኞቻችን ረዥም አመት ሰርተንበታል። ህይወታችንም እውቀታችንም በዛ ቀየረንበታል ማለት ይችላሉ።
0: ሮሃ ባንድን ካነሱ እንደዚሁ ለተለየ አጋጣሚና ታሪክ አለው ራሱን የቻለ ሮሃ ባንድ እስካሁንም ድረስ በይፋ ከስሟል ማለት አይቻልም፣ አለም አይባልም። ምንድን ነው ይህ ሊሆን የቻለበት ምክንያት?
1: እንግዲህ رواب اندست یه نبرو آبادات بتله وسایل یونو تم وایبل گمش اکالاتو در آجون آقماو بتله یه دمو یا منگست لوت من نبرد بگذی انگولت دوستو ارتراویس لان نبرو کزی کاغر اندیو تو تدرگه یه تکارو تم دمو یه راست آجون مسمر کزی کا موسیقی او تبب بنگدیله بن سمارا یه تشالو تیت نامه تعلم بلو و دنگد وست گبو بذی تنستا رواباند تمنا من نه دیتو تیا کوتاتر باسه تا این متو سامانی است دستامات امروز دکاوایی رواباند سراغون آقارته یامونه یکن یه برواباند کالو تا ولاد کی توچو لیلا توم لمسه کاس تکروم لمسه راست نه لمسه رامدم ایت در رجت ترس نبدر یام علسم نرم اینا اندزی بچه سنگنای لی چاوت بگارم چاوت انشالله نگرگن باندو یاو نفرسه نیتو کردارو هنوم کارش مامت بوهالا یه درو یا جفنا چون ناوتی راما یا سایو موسیقی نیوت بعدیس ملک سر چون لمسرات دمیترو بدگیه اندزویت سواسرن آدادی سال باعث چل مسرات نگناهیان نکن نزی ماکل یه محمود احمد بتهلی تزرتاوت نه یه تزرتا میل اندالبم آمریکا نگر برسیدن اندزیو سرتنالیام دروها باند تمزگذانو

0: አሁን ደግሞ በዚህ ባለፉት 2 አመት ውስጥ የኤፍሬም ታምሩን ምርጥ የድሮ ዜማዎች ለመስራት ተገናኝተን አሁን ሰርተን አልበሙ በቅርብ ቀን በአንድ በስድስት ወር ውስጥ ይወጣል ብለን እየጠበቅን ነው። እንግዲህ እንደዚህ ሲሆን በህዝብ ውስጥ ሮሃ ባንድ የሚለው ስም በተደጋጋሚ አልፎ አልፎ ብልጭ ድርግም እያለ ስለሆነ እንደተባለውም ኦፊሻሊ ፈርሷል ማለት አይቻልም። አሁንም አንዳንድ ጥበብ መድረክ ስናገኝ በጋራ እንሰራለን እና አሁን በቅርብ ቀን እንግዲህ የኤፍሬም ታምሩ ሙዚቃዎች በአዲስ መልክ የሚወጡትን ጀበው ሮሃ ባንድ ነው ማለት ነው።
1: እንደጠቀሱት አንጋፋ ኢትዮጵያውያን ምርጥ ሙዚቀኞች ጋር የሮሃ ባንድ ተጫውተዋል። ከሁሉም በላይ ግን እርስዎ በተለይ ለየት ያለ ፍቅር አለዎት ተብሎ የሚነገረው ለሙሉቀን መለሰ ነው። አሁንም ድረስ ከሙዚቃው ዓለም በመነጠሉ ቁጭት እንዳለቦት ሁሉ ይነገራል። ሙሉቀንን በተለየ አይን እንዲያዩትና የእሱን ስራዎች እንዲወዱ ያደረጉት ነገር ምንድን ነው?
0: በጣም ጥሩ ጥያቄ።

0: ነው። እንግዲህ ሙሉቀንን እንደዚህ ባገኘሁት አጋጣሚ ማንሳት እድል ሲገጥመኝ በእርግጥ አነሳዋለሁ። ሙሉቀን መለሰ ከልጅነቱ አንስቶ የዚህ የሙዚቃ ተሰጥኦ አለው። የሙዚቃ ትምህርት በአግባቡ አልተማረም ወይንም ፎርማል የሆነ ትምህርት የለውም። እንዲሁም በቀለም ትምህርቱ በጣም የገፋም አይደለም። አንደኛና ሁለተኛ ደረጃ ቢማርም ግን በጥበቡ መድረክ ላይ ሲታይ በሁሉ መስክ ከሌሎቹ ጥበበኞች ልቆ ነው የሚታየው። በተለይ ሙዚቃውን ይጽፋል፣ ግጥሞችን ያስተካክላል፣ ዜማዎቹን በሚመቸው መልክ ያደራጃል። ጫወት ደግሞ ከባንድ ጋር ሲጫወት ራሱን ችሎ ነው፣ ድጋፍ አይፈልግም። እና የሰራቸው ስራዎች ደግሞ በተለይ እኔም አብሬ ከሰራሁት አንድ 6 አልበሞች ሁሉም ውጤታማ የነበሩ ናቸው። በተለይ ደግሞ ከኔ ጋር ያለው ቁርኝት ከሙሉቀን ጋር አብረን አንድ ቤት ኖረናል፣ አንድ አልጋ ላይ ተኝተናል። እሱ የኔ ሚዜ ነበረ እኔ ሳገባ እና በጣም በቤተሰባዊ መልክም በጣም ቅርበት አለው። ነገር ግን እኔ ሙሉቀንን በጣም ማደንቀን እና መወደው በጥበብ ውስጥ ያደረገው አስተዋጽኦ ከሌሎቹ አንጋፋ ከሚባሉት እኩል እንደውም ይበልጥ ለዚህ ጥበብ አስተዋጽኦ አድርጓል። ይህንን በተገቢው መንገድ ለራሱ ጥቅም አላደለም፣ ሌሎቹ እንደተጠቀሙበት ሳይጠቀሙበት መንገድ ላይ በማቋረጡ በእርግጥ በጣም ቁጭት አለብኝ። በዚህ አዝናለሁ። እንግዲህ ሙሉቀን መለሰ በጥበቡ ከፍተኛ ጫፍ ድረስ መሄድ የሚችል ነበረ። ነገር ግን በራሱ ምርጫ መካከል ላይ በማቋረጡ ለጥበቡም ትንሽ ጉዳት አድርሷል። በሱም በህይወቱም ላይ ከፍተኛ ለውጥ ማምጣት የሚችለውን ነገር ገጥቶታል እላለሁ። ስለዚህ ሙሉቀን ከሌሎቹ አርቲስቶች የበለጠ ለሙዚቃ ፍቅር አለው። ድራም ሲጫወት፣ ኮንጋ ሲጫወት ደግሞ ሳይማር በጣም ምርጥ የሆነ ጨዋታ ይጫወታል። ከዚህም ባሻገር ደግሞ ኳየር የሚባለው ወይንም ዘመናዊ አጠራር አንደኛ ሁለተኛ ድምፅ አድርጎ ኮረስ የሚሰራበትን ማንም ሰው ሳያሳየው ራሱ የኮረስ ተሰጦ አለው ከተፈጥሮ። ስለዚህ ይህን አደንቅለታለሁ እና ከዚህ ጥበብ ደግሞ በመራቁ ትንሽ አዘኔታ ይሰማኛል።
1: ከሙሉቀን ምርጥ ስራዎች ውስጥ የበለጠ ይሄኛው መልካም ነው የሚሉት ስራዎቹ የትኛው ነው?
0: ሙሉቀን ከሰራቸው ሰውነቷ የሚለው በዛን ዘመን ዘመናዊ ሙዚቃን ከባህላዊ ጋር አቀናይቶ የመስራት ምንም ልምድ በሌለበት ጊዜ በክራርና በዘመናዊ መሳሪያ አጅቦ እንዲሁም ባህላዊ የቆዩ ዜማ የነበረውን በዘመናዊ መልክ የሰራው ሰውነቷ

0: ወደ ኢትዮጵያ ሙዚቀኞች ማህበር ሚናው ንሂድና ኢትዮጵያ ሙዚቀኞች ማህበር በአሁኑ ወቅት በምን ሁኔታ ላይ ይገኛል? በአዲስ መልክ የተቋቋመው በ1997 ነው። ከዛ ወዲህ ምን አይነት እንቅስቃሴ እያደረገ ነው? በአዲስ መልክስ ማቋቋሙ ያስፈልገው ለምንድን ነው?
1: በጣም አመሰግናለሁ። በደርግ ጊዜ ወይንም እንደውም በኃይለ ሥላሴ ጊዜ የተቋቋመ የሙዚቀኞች ማህበር እንደነበረ ሁላችንም እናስታውሳለን። እኔ ከመስራቾቹም አንደኛው ነበርኩ። ነገር ግን የደርግ ስርዓት በመጣበት ጊዜ በአጠቃላይ ማህበራት በሙሉ በፖለቲካው መሪነት በአንድ ስር በመሆናቸው ሁሉም ለፖለቲካ ተጠሪ ሆነው ሳለ በዚህም ጊዜ ተመራጮቹም ወይንም ይህንን ማህበር የሚመሩት የኢሰፓ አባል የሆኑ እንደነበሩ ሁላችንም እናስታውሳለን። በዚህም ጊዜ እንግዲህ በተለይ ፖለቲካው ቅርበት ያላቸው የማህበር መሪ ሲሆኑ ለፖለቲካው እና ወይንም ደግሞ በግል የሚተዳደሩት ወደ ጎን በመጋፋታቸው ለረዥም ዓመት በተለይ በግል የሚተዳደሩት መብታቸውን ለማስከበር ከፍተኛ ጥረት ቢያደርጉም የተሳካ አልነበረም። ያም ሆነ ይህ የደርግ ስርዓት ሲወድቅ በዚህ በደርግ ስርዓት ተቋቁሞ የነበሩት ማህበራት በሙሉ እንዲፈርሱ ተደረገ። በዚህም ጊዜ በ1983 ዓ.ም ጠቅላላ ማህበራት በሙሉ ፈረሱ። ማህበራት ቢፈርሱም በዚህ ጥበብ ውስጥ ያሉት ሙያተኞች በሙሉ የዚህም ጉዳት የተረዱት ከረዥም ዓመት በኋላ በተለይ የማንበብ፣ የመጻፍ፣ የማሳተም፣ የማከፋፈል መብት ለሁሉም የተሰጠ መሆኑን ሲታወቅ አብዛኞቹ ሙያተኞች ወይንም ደግሞ ነጋዴዎች የፈለጉትን በፈለጉት ብር እያሳተሙ በፈለጉት መጠን እያከፋፈሉ ጥቅም ማግኘት በተጀመረበት ጊዜ አሁን ምን ተነሳ? በተለይ ህገ ወጦች የማንንም ሙዚቃ እያባዙ በየመንገዱ መሸጥ እና በየመንገዱ ማባዛት ተጀመረ። በዚህን ጊዜ እንግዲህ በየዓመቱ አዳዲስ አልበም ሲያወጡ የነበሩ ድምፃውያን ይህንን ያዘጋጁትን ሙዚቃ የሚገዛቸው አጣ። ምክንያቱም ኮፒራይት መብት ባለመከበሩ ነው። ይህ ሲሆን እንግዲህ በ1996 ዓ.ም አካባቢ አብዛኞቹ በዚህ ጥበብ ላይ ያሉት እዚህ ሀገር በሙያችን መጠቀም አንችልም ብሎ ከሀገር መሰደድን ጀመሩ። በሀገር ውስጥ ደግሞ ያሉት በጥበባቸው ገንዘብ ማግኘት ሳይችሉ ሲቀሩ ወደ ድህነት፣ ወደ በሽታ፣ ወደ መሞት እንደዚያ ያን ነገር እያደላ ወይንም እየበዛ በመምጣቱ አብዛኞች በዚህ ጥበብ ላይ ቁጭ ሰዎች ተሰባስበን ይሄ ነገር እንግዲህ የጥበብ መብታችን ባለመከበሩ የእንደዚህ አይነት ጉዳት እየደረሰብን ነው፣ ስለዚህ ምን ማድረግ እንችላለን ብለን ተሰባሰብን። በጋራ ሆነን ስንወያይ ይሄንን እንግዲህ የኮፒራይት መብታችን እንዲከበር ለተገቢው ባለስልጣን ነው ማመልከቻ ወይንም ጥሪ ማቅረብ አለብን ብለን በተለያዩ መስሪያ ቤቶች፣ በባህል ሚኒስቴር፣ በአዲስ አበባ መስተዳደር የከንቲባው ጽህፈት ቤት፣ ከዛም ጠቅላይ ሚኒስትሩ ጋር እንደዚሁ ሁሉም ጋር ጥያቄያችን አቀረብን። ከዚህም ምንም መልስ ባለማግኘታችን ከአንዴም ከሁለትም ከሶስት ጊዜ ሰላማዊ ሰልፍ አድርገን የፈጠራ መብታችን ተጠቃሚ እንድንሆን የኮፒራይት መብታችን ይከበር የሚል ስሎጋን ይዘን ሰላማዊ ሰልፍ ወጣን። በዚህን ጊዜ እንግዲህ ከመንግስት የተሰጠው መልስ ምንድን ነው? እንደዚህ በተናጠል ሆናችሁ የምትታገሉት አዋጭነት ስለሌለው በማህበር ተደራጅታችሁ ኑና ጠይቁን፣ በዛን ጊዜ ይፈጸማል አሉት። በእርግጥም በዛን ጊዜ ተሰባሰብን። ከ900 በላይ የሚሆን ቀኞ ተሰባስበው የራሳቸውን መሪዎች ምርጫ አደረጉ። በዚህን ጊዜ በአጋጣሚ እኔ ልመረጥ ቻልኩ። የዚህ ማህበር አመሰራረት እንግዲህ ወይንም አቋቋም ከዚህ የተነሳ ነው። ከዚህ በኋላ እንግዲህ ዋናው የማህበሩ ዓላማ ያደረገው የኮፒራይት መብት ይከበርልን የሚል ነው። በዚህም ጥያቄያችን በተደራጀ መልክ ጥያቄያችን አቅርበን የኮፒራይት አዋጅ በ1997 አካባቢ ነው 96 መጨረሻ ላይ በአዋጅ ታወጅ። ይህ አዋጅ ታወጅ እንግዲህ ጥበበኞች በሙሉ ብርሃን በራልን፣ ከዚህ በኋላ የሙያችን ተጠቃሚ እንሆናለን ብለው እርምጃ አደረጉ እና በዚህም የተነሳ ረዥም ጊዜ ትግል አደረግን። ግን ውጤቱ በሂደት ግን ስናየው አብዛኞቹ ይሄ በዚህ በአዋጅ ላይ የታወጀው ፊት ለፊቱ እኛን ሙያተኞችን የሚጠቅም ቢሆንም ህግ አስፈጻሚው ግን የኮፒራይት ጽንሰ ሀሳብን ያልገባው በተለይ በፍርድ ቤቶች በኩል ኮፒራይት የሚባለው ነገር ጽንሰ ሀሳብ አልገባቸውም፣ በፖሊስም እንደዚሁ። ስለሆነ ይህንን ነገር በህጋዊ መንገድ ለማስፈጸም ረዥም

0: ዓመት ታገልን። ትግሉ እንግዲህ አሁን 8 ዓመት 9 ዓመት ፈይቷል። ግን አሁን የመጨረሻ በዚህ ዓመት ላይ የሮያሊቲ አዋጅ የኮፒራይት ሶሳይቲ የሚቋቋምበት አዋጅ አሁን በሚኒስትሮች ምክር ቤት እንደጸደቀ ተሰምቶናል። እንግዲህ ከእንግዲህ በኋላ የሙያተኞች መብት ይጠበቃል ብለን ተስፋ እናደርጋለን እና በአጠቃላይ ከጥያቄው አንጻር የኢትዮጵያ ሙዚቀኞች ማህበር የተመሰረተው የሙያተኞችን መብት ለማስከበር እና ኮፒራይት መብታቸው ተጠቃሚ የሚሆኑበትን እውን ለማድረግ ነው። ከዚህ ባሻገር ደግሞ በተለይ ረዥም ዓመት አገልግለው የተጎዱ ሙያተኞች በአግባቡ ህይወታቸውን መኖር እንዲችሉ ድጎማ የሚያገኙበትን ነገር ማመቻቸት፣ አቅም አጥተው ያሉትን ወደ ሆስፒታል ሄደው የሚታከሙበትን ነገር ማመቻቸት፣ ከዚህም ባሻገር ደግሞ ጥበብ ስራ ኖሯቸው ያንን ማሳተም ያልቻሉትን ደግሞ ገንዘብ በማሰባሰብ ስራቸውን በገበያ ላይ አውጥተው የዛ ተጠቃሚ የሚሆኑበትን ነገር ማመቻቸት ነው።
1: አሁን አንድ ነገር አንስተዋል። በተለይም በአቅም ማነስ ጥበብ ስራቸውን ማሳተም ያልቻሉም ሆነ እንደዚሁ የዕለት ኑሯቸውን እንኳን አሸንፈው ዛሬን በነገ ለመለወጥ የሚታገሉ ኢትዮጵያውያን ሙዚቀኞች አሉ። ከውጭ ደግሞ አብዛኛው እንደሚያውቁት የሙዚቀኛ ህይወት ያማረ የደመቀና ደስታ ብቻ የተሞላበት ተመስሎ ነው የሚታየው። እነኚህን በተለይም ነባር በጡረታ ደሞዛቸው ሁሉ አነስተኛ የሆነች በካለ ኑሮ ውድነት የተፍጨረጨሩ ያሉትን እነሱንስ በምን መልክ እያገዛችሁ ነው? ለዛስ ከሙዚቃ አፍቃሪዎች ምን አይነት እርዳታን ይሻሉ?
0: በዚህ በኩል ብዙ እንቅስቃሴ እያደረግን ነው። በተለይ የጥበብ አፍቃሪዎች በሀገር ውስጥም ያሉ በውጭም ያሉ ለመርዳት በጣም ዝግጁ ናቸው። ግን የተደራጀ ኃይል ያስፈልጋቸዋል ይህንን ነገር የሚቀበል። በተለይ በአሜሪካን ውስጥ ያሉ በዚህ በጥበብ የሚተዳደሩ ወይንም በልጅነታቸው በሀገራቸው የሚያደንቋቸው እና የሚወዷቸው ሙዚቀኞች ያሏቸው ግለሰቦች ተደራጅተው አንድ ነገር ለማድረግ ሙከራ አደረጉ። የዛሬ 6 ዓመት አካባቢ ነው። ይሄም ምንድን ነው አቅም ያጡትን ሙዚቀኞች የሚረዱበትን ነገር ለማመቻቸት ከፍተኛ ጥረት ከተደረገ በኋላ ከዛ ውስጥ 17 አርቲስቶች ተመርጠው ለምሳሌም ያህል እነ ሳሌ ደጋጎ፣ ስናጠች ወርቁ፣ አማሃ ተወዳጅ፣ ዘሪቱ ጌታሁን፣ በኃይሉ ሸቴ እንደዚህ የመሳሰሉት በጣም አስከፊ ድህነት ላይ ስለነበሩ የእነዚህን ፕሮፋይል ወይንም የቆየ ታሪካቸውን በጽሁፍ እና በምስል የተደገፈ ይህንን ነገር ላክንላቸው በኢትዮጵያ ሙዚቀኞች ማህበር አማካኝነት። ከዛ በኋላ እነዚህ የተመረጡት ሰዎች በየወሩ እርዳታ የሚያደርጉበትን ነገር በነ ጥላዬ ገብሬ፣ እነ ታማኝ በየነ እና አበራ ፈይሳ የመሳሰሉ እዛ አሜሪካን ሀገር ያሉ ልክ እንደ ወንድማማች ማህበር አይነት ነገር በየወሩ የተሰበሰቡ የሚልኳትን ገንዘብ ለእነዚህ ሰዎች እየተሰጠን 6 ዓመት ሙሉ በየወሩ ለእያንዳንዳቸው 500 ብር እየተሰጣቸው እስከ ዛሬ ድረስ አሉ። ከእነዚህ መካከል በህመም እና በእድሜያቸውም እየደረሰ ያረፉት እንደ ሳሌ ደጋጎ፣ አስናቀች ወርቁ ሲያርፉ ቀብራቸው በስነ ስርዓት የሚከበርበትን በተለይ ያስናቀች ወርቁ ሐውልት በአግባቡ ስላሴ ልክ እንደ አርበኛ ቀበረበትን ነገር ሁሉ ለማመቻቸት ከፍተኛ ጥረት በማህበራችን በኩል ተደርጓል እና በአጠቃላይ አቅም ያነሳቸው በጣም ብዙ ናቸው። ሁሉ ለመርዳት የተደረገው ጥረት አመርቂ ባይሆንም ጥቂቶቹ ግን ምርጥ የተባሉት ከዛሬ እየተረዱ ነው። ከዚህም ባሻገር አሁን ባለፈው የዛሬ 2 ዓመት አካባቢ አበ መለሰ የተባለ የዜማና የግጥም ደራሲ አሁን በእስራኤል ሀገር ነው የሚኖረው ኩላሊቶቹ የማይሰሩ መሆኑንና ወደ ሞት እየተቃረበ መሆኑን በመረዳት የኢትዮጵያ ሙዚቀኞችና በአዲስ አበባ የሚኖሩ የእሱ ወዳጆች የእሱ አፍቃሪዎች ጋር በመተባበር የእሱን ሕይወት ለማዳን ከፍተኛ ርብር አድርገን የሚረዳበትና አዲስ ኩላሊት ተቀይሮለት ወደ ስራው የሚመለስበትን ነገር አመቻችተን አሁን መንገዱ እየተስተካከለልን ነው እና በአጠቃላይ በሙዚቀኞች ማህበር ይሄ ነገር እየተደረገ ነው። ነገር ግን በቂም አይደለም። ወደፊትም በዚህ አይነት መልክ እያንዳንዱን ግለሰብ የመርዳት አቅሙ ይኖራል ብዬ አልገምትም። ግን ወደፊት በተለይ ጥበብ ውስጥ ያሉ ከመንግስት የሚሰጣቸው 100 እና 150 200 ብር የትም የማይደርሳቸው ስለሆነ የጡረታ ገንዘብ ልዩ ትኩረት ተሰጥቶት በተለይ በጥበብ ላይ ከፍተኛ አስተዋጽኦ ያደረጉ ልዩ እንክብካቤ በመንግስት በኩል እንዲያገኙ የሚያስችለውን መንገድ አሁን በጥናት እያጠናን ነው አንደኛው። ሁለተኛ ደግሞ ወጣቶች እነዚህ አንጋፋ አርቲስቶች በድህነትና በበሽታ የተሰቃዩ መሞታቸውን ሲያዩ ወደዚህ ሙያ ውስጥ የሚገባ ወጣት አይኖርም፣ ሁሉም እየፈራ አርቲስት መሆን ድህነት ወይንም የተጠላ ፕሮፌሽን የሚሆን እንደዚህ አይነት እድምታ እያመጣብን ስለሆነ አሁን እያደረግን ያለ ነው በተለይ ወጣቶችን ከአዛውንት ጋር እያቀናጀን አንድ ፕሮጀክት በማህበራችን በኩል ተነድፎ አርበን አዲስ የሚል 30 ወጣቶችን አሁን እያሰለጠንን በዜማ ድርሰት፣ በግጥም ድርሰት፣ የስቱዲዮ ኮፒራይት ግንዛቤን በሚመለከት እና እንዲህ የመሳሰሉትን በጥበቡ ላይ ፍቅር ኖሯቸው ወደፊት

0: ወጣቶቹም እንዲሳተፉ ይሄንን እድል አሁን እየፈጠረ ነው።
1: እርሶ ራሶ አሁን ግልጋሎት የሚሰጡት ለኢትዮጵያ ሙዚቀኞች ማህበር እንደ ፕሬዚዳንትነት በነጻ ነው? የቢሮም ችግሮች አሉባችሁ? ሙዚቀኛ ማህበር ችግሮቹ ምን ያህል የከፉ ናቸው? በሁለቱ ግሩስ እንዴት አድርጎ ነው ማቆም የሚቻለው?
0: በእርግጥ አሁን እንዳሉት የቢሮ ችግር ላለፉት 7 አመት ነበረብን። ቢሮ ተከራይተን የምንከፍለው የቢሮ ኪራይ ገንዘብ በማጣት ብዙ ጊዜ ተሰቃይተናል። ነገር ግን ባደረግነው ጥረትና የመንግስት ማካል ረድቶን ከዚህ በፊት በ 1983 ዓመተ ምህረት የመንግስት መዋቅር ሲፈርስ ሲጠቀምበት የነበረው የቀድሞ ማህበርን የሚል አካል ለረዥም አመት ለግላቸው ሲጠቀሙበት ቆይተዋል። ላለፉት 20 አመት ይህንን ትክክል አለመሆኑን ህጋዊ ማህበር እያለ እነዚህ ሰዎች ለግላቸው መጠቀም የለበትም ብለን በተለይ የሳሊያ ማህበርና የኢትዮጵያ ሙዚቀኞች ማህበር በቅንጅት አንድ እንቅስቃሴ አደረግን። በዚህ እንቅስቃሴ መሰረት የመንግስት ቤቶች ኤጀንሲ ቤቱ በኢትዮጵያ ሙዚቀኞች ማህበር ስም መመዝገቡን ካረጋገጠ በኋላ በተለይ ለሳሊያ ማህበርና የኢትዮጵያ ሙዚቀኞች ማህበር ከዚህ በፊት በግለሰቦች ተወስዶ የነበረውን ሰጥቶን የሆነ አሁን 2 አመት በመንግስት ቤት እየተጠቀምን በዚህ በኪራይ በኩል የነበረብን ችግር ተቃሏል። ቅድም እንዳሉት በደባልነት ለአንድ አመት ያህል ግንድም ቆይና የረዳን በተለይ የቲያትር ባለሙያዎች ማህበር በተለይ አቶ ደበሽ ተመስገን ይሄንን ማህበር ነው ሙዚቃ ቲያትር ምናምን መከፋፈል የለብንም፣ የሙዚቀኞች ማህበር እየተቸገረ እኛ ደግሞ ባዶ ቢሮ ይዘን መቆየት የለብንም ብሎ ለ2 አመት በደባልነት አስቀምጦናል። አሁን ግን እዛው ጎረቤት የሆነው የቀድሞ ሙዚቀኞች ማህበር ተሰጥቶት የነበረውን ቢሮ ተሰጥቶን በአሁኑ ጊዜ ነፃ የራሳችን ቢሮ አለን። እንቅስቃሴያችንም በነጻነት እየመራን ነው።
1: አቶ ዳዊት ይፍሩ፣ ኢትዮጵያ ሙዚቀኞች ማህበር ፕሬዚዳንት፣ ስለ ቃለ ምልልሱ እናመሰግናለን።
0: በጣም አመሰግናለሁ። እኔም ይህንን አስባችሁ የጀርባ ታሪካችን አጥንታችሁ እንደዚህ አይነት ቃለ መጠይቅ በመደረጉ በጣም እኔም አመሰግናለሁ። 7 billion stories and counting. SBS Radio.
1: አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ኢራን የኒውክሌር ተመርካች ለሆነው ዓለም አቀፉ አቶሚክ ኃይል ኤጀንሲ IAEA ለፍተሻ ትብብር እንድታደርግ ተጠየቀች። እድሜያቸው ከ16 ዓመት በታች የሆኑ ወጣቶች ላይ እገዳ ከጣለበት 6 ወራት ያስቆጠረ የማኅበራዊ ሚዲያ ማዕቀብ በተጠባቢዎችና በተጠቃሚዎች ዘንድ ዝንቅ አተያዮችን ያስከትሏል የሚሉት ባር ቀደም ርዕሰ ዜናዎቻችን ነበሩ። መልካም ቀን አውስትራሊያ። ቸር ይግጠመናል።